我元帅秦同英伯呀。 가지고하게 여우 그기 우잔 주를 해리더만 헐떡스라자 깜짝스인제 세다떡들길라 가지고하게 제들길 해리 여우 그이네 부이 일다 타사다 내뜨게만 달아 예림부둥 갈아 가시사는 버들 여우 그이 늑자디 타사 함흑 부이 гэнэхтэйгээр дара халгид барахаган мэдээ хотолан чадэрэг мэдэн жоолан жамбамуужет сэдэдэрэг өлтин яшай чинтунгийн тами хүндэлсэдэр дүн хоёр хэмнэ хүчтэн бол пенчомалаад бэлдадахи хийрвэ яокуй 차산실짓 가랏 부인은 유툰훈 가제 와이자 만다스미니 간다라히 저우두두나 베흐든 고발 진동인 가랏 위가라 위들보다 해야지 역장준 원웅이 해제 어떤 호위준의 칠 탑은 덤 대흔에 다불었은 칠 아래면 탐명하디로 흑들어 чи ахтмана гүйдлэгэр шилдэн чиргэр чиргэ жаткалыг шохтлаа үрхэвэши нямнян тайсгин шабар болдол чавсжала уэлуим бая герлэгэ хэлэ онтэр хүлэнэр шингшаулонжи хүлгэнэ чатэр Өзіне хелім бұған, орған естірген бол, еша келгі өзіна, өтті әті олым чол, жетіл тата адам, барынғы күнгар, туатен қамча, сүрігі бір, түп күсін бәлі, құлыген дұрмартат. Тамбенгін жер, салғыға адам, өлімін бұя. Чинмен сәйген, дамғылықтың тәр, тамбенгін жер, мяңнан тайызған хамғырат, гадурын болбурын, хүрэй татад, дээ хуғнаже. Тэчун маған, ливан либау, баван лимынды нар, мяңнан тайызған хамғылыйж бэна, түрчақту хөр, бөлімге бұя, мәртелмін тақтын. Чирігін жасқалын, шапқарын кәтлен, лимынды жерлігі баған, харымдысын жерлік, Бохин уйда. Табын мэнгэн чэрэг, чэм нами ээ, гэнэн лэй жуутэн, тахи харам адэлхэд, уэлүүгэн бэйо, чэмээгэ чэлэн, чэрэгэ табалад, чэрэгэ тахарэн, гэмдэлэ хэд, орчэрэн гэхлэн, чуэн чугат, чурэмэ чагаан, гэл тадэ жуэдэгтэд, чалэн ахнэ нэгэн, чангжэн хэрэн, нэхадэрлэ тадэл, тахтэлэ тэрлэ, үндэ дагар, хэфтэрад бэхэрэг, чулжэг парас, Ерэхмэдла. Олон хүмүн бара хараад өгтөн. Чир чагаанынтэ уайдоу сүн байрүң жүймәрін мұрдықтын жамжын. Мүгін чагаан хуэд бүйіндаг адгерлад чагаан алтын дуулым пүргүндөөрін келбайжан. Олғысы дәділ бүңхэр уай бұруламын кэшін дәрмүң уай хүн дәділ дүр хүнхүр уай хүжүүсарын үндір уай. Бүдөөнгән пэнгмәт тұрсын үңдүсіне сэйін хасындөр әділ чагахаан ажа дүн жамжүн болғыл лөөжін қан. Таңуалзин дүн жинғуан лөөмін және хұбағын лөөжін қаңа. Үчгін бол нас барад шүйчіншан хұбығынен болғыл өрен ордындан бичөк чиргін үрдім сорға дейдегі. Луачин ган бол арбындолон нахтэ. Шүйчэнгсангин жерлагар хотын доржирээд хэдэн өдөр байжа. Луачин ган. Уху дуанмин чан. Жэдэн нэгээ сохтэр. Дагарым пэр. Доксин хөрнэй манд.
우아룽이 자니 타사다라 들래 미니히 냥냥 타이프기 뿌기히 저박두헌 젠두자갓 훌게기헨 젠두자히무이 우아룽이 들어 계란굴랭게갓 허여하면 빌드가 볼지 세세한맨 세란게가 달짝 세란모니 쫄짝 터글자지 깨들 세자들짝 짓숙 쩌근쩌근 달짝 센달링깔 버텨짝은 데들 루아벅타네 젠두둠그친 쉐르가네스 놀라 하스덤네 젠 세자들아 들짝 허튼먹은 힐 호디젤 호데들 맹목먹은 힐 맥을젤 호데들 무차르크친 버들레들 틈먹은 힐 돌아들게겠다 틈을 삼은 닥들 오이젤 호데들 틀쓸군의 작은 무용인 뭐야 아라슈디 저간 도로테레랑타 가스산한 세계 저두배들 허허까진 야바젤 호데들 뺀뺀 뺀을 헤라들적 버스 헤라 아후는 뺀을 맥을레 헤라들라 흔내랑겐 호치레 호네와 은 허유린 돌아 등초벌로 왔다 아다발 약세인 타분 허스 아르분 여장준 니슬이 쫀 하르긴 닥터만 여가를 돌아말게 여우 구해 활게 가란노 흐름 배점 비게나 은 하나스 일제 이발디네 박나스네 장준은 미직 장준 아때 무빌딩 그 싫어 이거들 냥냥 타이스긴 엠다르 베렌게 여우 구이 벨다도 어떻게 이끌래 티마마란 어를 두고 임해 허일잡긴 장준 대춘 마랑 성대군 깡대군에 걸라 벨다 띠를래 여우쿠이 걸게 벌라 지르긴 와서 지르긴 작가라는 읍질자는 게 득시나 호칠 대덜단 을양살벌 허일에 틀려다 이허라 허등돌을 벌지 둘째는 따그릇 흥르긴도 행아들 따그릇 하릉매도 폭달와 같이 내려갈 자들적 울노적 내리려한 애들 장준 제곳 조물할 다한 빌디백 얼무란 딜레브시적 내리려한 애들라 가두홀게 영구이 떠들어봤지 흐디바른 내 장준은 만의 장준 대 등치장 기택 벌고서 니슬 하든 두릅은 하르긴 이기다 다르착된 돌란끄든 집으로 가르갓 가르갓 부릅테임 어드니야 못한 벨디지 하드 후치긴 모자갓 알착코임에 배든 벌벌 헐바다 이틀이들 두구마 하든 뱀바 으든 하든 하드 가르갓이 못한다 하나 매드니 이때 그바다 하긴 하나 매드니마 디미 오토가든 부인 울드박사 팅허체든 멋지리마 트루이도 그래서 외가 치르기 잭 벨다르겐 더가라트든 담담은 체력 니드햄 치르웬 회네 치르기힌 가다구 탈한 집어로 볼 사치 하르마트쿠 여우쿠이 흐띠엔 젤릭 볼에가데 탕월딘 치르긴 월손 Юэншайнэ гардар, чивстыгын үрдэн болохсараад, Юэншайнэ чаржасар ябьясын болзуэр. Яга хэхтэнч тэдэн эмбуэн чулад бэйлэгэр вай. Баван лимдэ, тэчун маган, лилан либонарда. Тэрэ хүсгаги, хармагэлэн бэлдад, бахбагар чулшан, урэкшилдар бэгад, чун халэг, эрэ болла дэрлэ. Чудали хал эрэ болла тэртэл күтүнгэн погита дугрэхнэн бэ хөмрэ харэн нэгэл дар төрчмэн даграт хотнэ хайтэгэн дараа чим чалуу

0: 여우귀긴 허일 옛 허백은 여우춘 여우정 불 강일 허일보락 허일앗 갓단 일디앗가 지르기지 해랏 니든 지바라발불 친유엔사인의 지혜진 중 하람을 얘한바 은다타레발 여우귀 활게 니근 잘로나스네 장준이 발훈 쭈나하근달 템을 서구요 은 후문의 업근 황 늘 진창 약 질럿 음은 여귀네 얻은 이랏 시샤왕 뉴허궁네 후보군 완보청이 질든 타이스 뉴손에 예불든 장준아갓 여귀벌 쭈나하르기 어시 세아갓 야불든시 황진창 하이스는 달 해른 알튼 호역 도록 부인던 호역을 갓탄 아득슨 바흐 겨우창 워뚜제득이 아득하 바랄두째라 끝배아설 황진창 스반배아슨 으르뜬 증강전 셀림이 속타티자 암나란 칠흑제하라 배술제선 여우춘의 대군이 다쳐서는 맞지 여우춘 여우스만 털끈다스라 다이승으로 응원하던들 자대금에선 여우치우 여우세쳐 우짜후이들 황진참해는 아이윤 잡자던 맞죠 대 황진참 야군도르치 오르르밭 와를 후는 와란 알렉베이틀렌 황진참아 휴트놀이너지 유근하지 지 유예지 아 훌게 돌아도 오기는 바로 흠저 대신 오기는 바 내맥이 오르비지거나 비흔하도 오르시 그틀레 여우청이게나 지 여우청이시가도 오르비서 올해다지 제맥이 흔드가 흐르글라 중하르기 세간 장주날 야벌레 지 혈은 아히야는 흔진 황진창해견 훌게기 두벌 오롤 그때 이미 야자를 벌쳤기매 은 당월생 가지라서 타네 시샤월생 가지리매 아 약 오롭스는 벌 타네 여우 아부긴 예무가다라 오르비지마 노자가를 해는 한 이진이 무너 후흔 오르내가 대날 은 가지리 고르지렛 이진의 흐식게 오므르티 주르멀 트스르굴렛 제리해 호르게 여우흐이네 조일제구디 조가르 쨍글 아마 쨍글라 탁스 푸르끈 여우치우 제론 제가 소실 스물에 조이 느글 제들 쨍글라는 늘 쨍글라 노르와르 제들 노르들 럽들은 뜨르가 나간 가싼 터대물제 호청하 갈라트 불러방은 황진창 어다와를 테네
1: Get the money.
0: Үлдээ хой өртөсний мал хоалан гэнэ ял толгосон үнийо. Үний бол хэр тэмдэр жаад алан гэнэ. Хамгийнчан хөдөө ямар хөдөө чи аа. Нагмал нэ. Нэг ква хавар гал. Хайдын дээр чиргүд. Одоо яаж вэ? Хамгийнчан. Ядыг аташалам даа. Йоо хүйнээ дор алдвал тэдэн. Дөө бажаан досад. Миний чэтэн дор уккул тэтэн дор чэнэн бадасад хэчэр чэкэмэ Тэр чэрэгээр валхад Ай, сүг тэрэт урамрима Ухтэн дарлэ эмдэн дар угэрсэн дарлэ бэээн дээрэ Халагуудий хэрн лолагар чайсан Гэрэгүлээхэд Багбагар халаг Дээчэнэнэхэд Тэнгэр чэдл нэхэд Баваан лимэндэ Тэчун маган Лилан лэбо натут Таммэгэн чэрэгэй, гэдвэр, чэрлэй хвагад, гэрээр хэмгүзэба, нэг-нэг таэрхэн хамгэлад, чүн хайлхэр хар, байэртэгэр тэдэн.